አሰላሙ አለይኩም አይሳ ከን ኢትሚዲያ ካልካልና ወንዲ ስቱዲዮ እንደባረራው ዲጀርጋ ጋር ነው ያኖር ካልካል ግትነ ነው አወርገ መንግሶ እንደተለም ይዘንም ይሁን አላረን ግርደዋጆ ኮራል ለበለ ፒሪዲ በሙከራ ነው አጂላሚያ ለከመተነ ነው አወርገ መንግሶ እንደውም ምገውን ገከደንገ ይቆላው እንደከብነ ቴክኒክ የተለየ ነው ካሰረምተነ አወርገ መንግሶ እንደውም ያ መቸራውል ንግሉን ገደም ይቻን አጊዲሪ ጎበር አቸራሊቶን ወልንገደን ገድረንን ኪዴቻን ጋር አብል ባይረኒ አወሪያ ወንዲ ሬዚደንት የጎዳይ መቸራውል ንግዱም ወልንገደን ይቻን ጋር ባዮን ባሏ ሱቡ ይደን ወደ አንቺ እንደኛ ያቆል እንደችን ምክሮ ገብያ ባረን ነው ሰንጆ ምን ቸሪጋው ያ ኢብራሂማ ከመተና ባረን ነው ሰንጆ ምን ቀበል ነው ካቢን